ስማሙ ለመንፈስ ቅዱስ አሐዱ አምላክ አቤቱ አንተ ቸሩ መድኃኔዓለም እግዚአብሔር ሆይ ተመሰገንኩ ይህን ሁሉ ጊዜ አሳልፌ ይሁን ለጊዜው ዛሬም ይዋለሁ አመሰግናለሁ።